ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 15 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርሰሊቃነ ጳጳሳት ንመበል 14 በዓለ ፍስታ ለማርያም ኣምፃድቆም ሳተ ቅዳሴ ዝለገስዎ ስብከት ፍርቂ መዓልቲ ቅዱስነቶም ዝለገስዎ ኣስተንትኖ ፀሎተ መልኣከ እግዚኣብሄር ኣብ ኣሜሪካ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቶም ኣብ ኣደባባይ ቅዱስ ጴጥሮስ ተኣኪቦም ዝነበሩ ብዙሓት ነጋድያን ህላወ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዅሉ የሐድሶ እዩ ክብሉ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ዝሓለፈ ሰንበት ንጸሎት መላእከ እግዚኣብሔር ኣብ ኣደባባይ ቅዱስ ጴጥሮስ ዝተረኽቡ ነጋድያንን መንፈሳውያን በጻሕትን ኣብ ዝለገሱሎም ኣስተንትኖ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ባሕሪ ብእግሩ እናኸደ ምስ ደቀ መዛሙርቱ ከም ዝተራኸበ ዝገልጽ ናይ ዕለቱ ንባብ ወንጌል ኣስተምሃሩ። እዚ ተኣምራት እዚ ነቶም ደቀ መዛሙርቲ ክህድኦም ኢሉ ዝገበሮ ብዝያዳ ከም ዝርዕዱ ገበሮም። ኣብዚ ጸበባ እዚ ኸኣ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣነ እየ ትብዑ ኣይትፍርሑ ክብል ተዛረቦም። ርእሰ ሊቃነ ጳጳሳት ልዮን ኣስተምህሮኦም ብምቕጻል ህላወ ጐይታ ንዅሉ ይቕይሮ ይበሉ። ጴጥሮስ ናብኡ ኣቢሉ ንኽመጽእ ኣብቲ ማዕበልቲ ሂደት ስጉምትታት ምስ ተጓዓዘ ድማ ፍርሐ ክጥሕል እውን ጀመረ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ ብኢዱ ሒዙ ኣድሓኖ። ስለዚ ቅዱስ መጽሓፍ ክንፈርሕን ኣዒንትና ካብ ኢየሱስ ፈጺምና ከነርሕቕን ከም ዘይብልና ይሕብረና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ ተመክሮ እዚ ካብ ልቢ ደቀ መዛሙርቲ ብሓቂ ንስኻ ወዲ ኣምላኽ ኢኻ ዝብል እምነት ከም ዘመንጨወ ኸኣ ገሊጾም ቅዱስነቶም ወሲኾም ነዚ ናይ እምነት ጸዋዕታ ምስቲ ኣብ ወንጌል ማቴዎስ ዘሎ እተፈላለየ ፍጻሜታት ኣተሓሒዞም ኣስተንተኑ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝበለ ብሓቂ ብሓቂ ብለኩም ኣለኹ ክንዲ ፍረ ኣድሪ እትኣክል እምነት እንተ ደኣ ልያትኩም እሞ እንተ ዘይተጠራጠርኩም ነዚ እምባ እዚ ኪድ ናብ ባሕሪ እቶ እንተበልኩምዎ ከምኡ ክኸውን እዩ ክብል ከም ዘስተምሃሮም ኣመልከቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቶም ደቀ መዛሙርቲ ኣብቲ ባሕሪ ዘጋጥሞም ነገር እዚ እዩ፤ ሰላም ክርስቶስ ኣብ ማእከል እቲ ዝናወጽ ማያትን ከለዉ በጽሖም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ካብዚ ተኣምራት እዚ ክልተ ትምህርቲ ከም ዝርከብ ጠቒሶም፤ ቀዳማይ ኣብ ቅድሚ ኣሳልጦ ዘይምዕባይ፣ ካልኣይ ድማ ኣብ ጸልማት ዝበዝሖ እዋናት ሽግር ከም ዝገጥመና ዘሎ ኾይኑ ኣብ ዝስማዓና ጊዜ እውን ከይተረፈ ተስፋ ዘይምቑራጽ ጻዕርና እናገበርና ክንስና ንቕድሚት ዘይኮነስ ንድሕሪት ንምለስ ከም ዘሎና ኾይኑ ይስማዓና ይኸውን ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ዝኾነ ይኹን ኩነታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣይሓድገናን እዩ። ብጸሎትን ብቕዱሳት ምስጢራትን ቅዱስ ቃሉ ብምስማዕን ብትሕትና ናብ ጃልባ ሕይወትና እንተ ተቐቢልናዮ ንጉዕዞና ሰላምን ብርሃንን ብርታዕን ክንረክብ ኢና ክብሉ እውን ተላበው። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ድንግል ማርያም እታ እምነታ ዝተመስከረላ ኣብ ኣምላኽ ብምትእምማን በዚ መንገዲ እዚ ንኽንጓዓዝ ክትሕግዘና ትኽእል እያ ብምባል ድማ ኣስተንትንኦም ደምደሙ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ካልኣይ ሰንበት ዘፍልሰታ ነሃሴ 10/2018 ዓ.ም ነዚ ሰንበት እዚ ዘሰኒ መዝሙር ዛቲ እቲ ማርያም ማህደር መለኮት እዚኣያ ማርያም ማህደር መለኮት ሰንበተ ክርስትያን ዝተሰሜት ከምቲ ዳዊት ዝበሎ ኣዒንተይ ኣብ ልዕሊ ነዋሕቲ ኣድባራት ገጸይ ጠመትኩ እዚኣ ቅድስቲ ድንግል እያ ካብ ኩሎም ፍጥረት እትበልጽ ናይ መለኮት እሳት ዘየውዓያ ምስባክ ኣዋልደ ነገስ ለክብርከ ወትቀውም ንግስተ በየማኒከ ብኣልባሰ ወርቂ እጹፍት ወህበርቲ ናይ ነገስታት ውሉድ ንክብርኺ እዮም ብናይ ወርቂ ልብሲ ተጐናጺፋን ተሰሊማን እታ ንግስቲ ኣብ የማንካ ተቐውም መዝሙር 45 ቁፅሪ 9 ካብ ወንጌል ዮሃንስ ምዕራፍ 6 ካብ ቁፅሪ 41 ክሳብ 51 ወንጌል ዮሃንስ ስለዚ ድማ ኣይሁድ እቲ ካብ ሰማይ ዝወረደ እንጌራ ሂወት ኣነ እየ ስለ ዝበለየ ብዛዕባኡ ኣግረምረሞ እዚስ እቲ ኣብኡ ነዲኡን ንሕና እንፈልጦም ኢየሱስ ወዲ ዮሴፍ ዘይኮነን ከመይ ኢሉ ድኣ ካብ ሰማይ ወሪደ ይብል ኣሎ ኢየሱስ መሊሱ ከም ዝበሎም ነናሓድሕትኩም ኣይትጉረምርሙ እቲ ዝለኣኸኒ ኣቦይ ዝሰሓቦ እንተዘይኮይኑ ናባይ ክመፅእ ዝኽእል ሓደ እኳ የልቦን ኣነ ድማ በታ ዳሕረወይቲ መዓልቲ ከተንስኦ እየ ኣብ መፃሕፍቲ ነቢያት እውን ኩሎም ካብ ኣምላኽ ዝተማህሩ ክኾኑ እዮም ዝብል ፅሑፍ ኣሎ እቲ ካብ ኣቦ ዝሰምዐን ዝተማህረን ዘበለ ከዓ ናባይ ይመፅእ ብዘይካቲ ካብ ኣምላኽ ዝኾነ ነቦ ዝረኣዮ ሓደ እኳ የልቦን ንሱ እዩ ነቦ ዝረኣዮ እቲ ብኣይ ዝኣምን ናይ ዘለኣለም ሂወት ከም ዘላቶ ብሓቂ ብሓቂ ይብለኩም ኣለኹ ናይ ሂወት እንጌይራ ኣነ እየ ኣቦታትኩም ኣብ በረኻ መናበልዑ እንትኾነ ሞቱ እቲ ካብኡ ዝበልዕ ዘበለ ምእንቲ ከይመውት ካብ ሰማይ ዝወረደ እንጌይራ እዚ እዩ እቲ ካብ ሰማይ ዝወረደ ሕያው እንጌይራ ኣነ እየ ካብዚ እንጌራ እዚ ዝበልዕ ዘበለ ንዘለኣለም ክነብር እዩ እዚ ኣነ ምእንቲ ሂወት ዓለም ዝህቦ እንጌራ ከዓ ስጋይ እዩ ኩልና ኣብ የማን ኣምላኽ ክንቀውም ዝተሓረና ኢና ማርያም ንሰማይ መሪሓ ክትእትወና ምእንቲ ነዚ ሰንበት ብፍሉይ ክነስተንትን ንዕደም ኣለና ዋናት ፍልሰታ ብማርያም መገዲ ሰማይ ክንደሊ እሞ ጉዕዞና ምሳእ ክንገብር ንምህለል ምስጢር ምህልላና ኩልና ደቃ ብሓደ ኣብ ኣምላኽ ክተብፃሓና እዩ ንማርያም ምፍላጥ ማለት ንግብሪ ኣምላኽ ምፍላጥ እዩ ኣብኣ ተግባር እግዚኣብሄር ንርእዮ ማሕደር ልዑል ንብላ ምክንያቱ ኣብኣ ካልኣይ ኣካል ቅድስቲ ስላሴ ሓዲሩ ካብኣ ባህርና ስለ ዝወሰደ ማርያም ወሃቢት ኣምላኽ ፍልይቲ ፍጥረት እያ ነዚ ዕሞቕ ምስጢር ኣምላኽን ማርያምን ክንርዳእ ንማርያም መሃርና ክንብላ ይግባኣና ብማርያም ኣቢልና ኣብ ኢየሱስ ክንቀርብ ድላይ ኣምላኽ እዩ ንሳ ኣዲ ክትኮነና ተዋሂባትና መገዲ ሰማይን ድላይ ኣምላኽ ክትመርሓና ባዕሉ ወዳ ሂብና ኣምላኽ ኣብኡ ክንቀርብ ናቱ ክንከውን ኩሉ ግዜ ምስ ደለየና እዩ ብሂጉ ዝፈጠረና ኣምላኽ ሎሚ እውን በዚ ቅዱስ እዋን ብፍሉይ ኣብኡ ዘቕርበና ምስኡ ዘዋሃደና መገዲ ከነናዲ ድላዩ እዩ ሓደ ካብቲ ባዕሉ ኩሉ ግዜ ምሳና ክነብር ዝሃበና ህያብ ቅዱስ ቁርባን እዩ ቅዱስ ቁርባን ዝዓበየ ምልክት ፍቕርን ኩሉ ግዜ ምሳና ከም ዘሎ ዝነግረናን እዩ ኣብ ጉዕዞ ህይወትና ከይንደክም ኢሉ ምስ ምሉእ ሓይልን ኣፍልጦን ክንምርሽ ኢሉ ከምቲ ንኤልያስ ነቢ ኣብ ቀዳማይ ዘነገስት ምዕራፍ 19 ካብ 4 ክሳዕ 8 ዘሎ እነንብቦ ኤልያስ ኣብ ኣፃምእ በረኻ ክኸይድ እንከሎ ደኺሙ ፀሚኡ ጠሚዩ ንሞት እናተመነየ እንከሎ ኣምላኽ መልኣኹ ሰዲዱ ጉዕዝኡ ክቕፅል መግብን ማየን ሂብዎ ተንስእ ነዊሕ ጉዕዞ እትኸዶ ኣለካ እናበለ ጉዕዝኡ ከም ዝቕፅል ዝገበረ ሎሚ ንነፍሲ ወከፍና ከምኡ ይብለና ኣሎ ኣብዚ ብዙሕ ንህወትና ዝጠቅም ክንርኢ ንኽእል ብዙሓት ኣብ ህወትና ከም ኤልያስ ኢና ንደክም ንጠሚ ከምኡ መገዲ ክንቅይር ንደሊ እዚ ኩሉ ግን ካብ መገዲ ኣምላኽ ዘውፅእ እዩ ንድላይ ኣምላኽ ክንስዕብን ፅን

ንሓለ እዋን ኣምላኽ ኩሉ ግዜ ምሳና ከም ዘለዎ ክንዝንግዕ የብልናን። ካሊእ ቀንዲ ነገር እሞ ዓብዪ ምትብባዕ ክኾነና ዝኽእል እሞ ንምሃር ስሕታን ወይ ጌጋ ምግባር ተሳዒርና ማለት ኣይኮነን፣ ወይ ከዓ ኩሉ ሂወትናን ጉዕዞናን ተወዲኡ ማለት ኣይኮነን። ሂወት ማርያም ብፍሉይ ኣብ ክልተ ነገር ኣብነትና እዩ። መጀመርያ ጉዕዞ ግብፂ ህፃን ወዳ ሒዛ ንግብፂ እሞ ነቲ ኣፃምእ በረኻ ሴና ክትጓዓዝን ከላ ዝተሰምዓ ድኻምን ፅምእን ጥሜትን ዘሕለፈቶ ኣብ ምህልላ ፈልሰታ ነዚ ብዝርኢ ከርሲ ክጠቃ ብሃጢኣ ስትየ ወመብልእ ቆየቆኣ ኣእጋርኪ ለምሉማት ብሓዊ ረፍኖት ፅኑእ ኣብራኪ ክደክማ ብፍኖት እምብዝሃርሓ ብፅምእ እናበልና ነቲ ዝሓለፈቶ ንዝክር ኣብ ኣፃሚእ መንፈሳዊ ሂወትና ከይተሰነፍና ክንጓዓዝ ማርያም ኣብነትና እያ። ካልኣይ ሞት ኣብ መስቀል ኣብ ቃረንዮ ወዳ ክመውት ክትርዮን ከላ ነቲ ኩሉ ዝወረዶ ግፍዒ ክትፀውር ምክኣላ ንኣና ዓብዪ ኣብነት እዩ። ኣብ ሂወትና ዝጓንፈና መጠኑ ብዘየገድስ ምስ ኣምላኽ ክንሓልፍ ከሎና ዘይከኣል የለን። ፅኑዕ እምነት ጌርና እንተተጓዓዝና ዘሸንፈና ሓይሊ የለን፣ ሓንቲስ እምነት ይሃልወና። ኣብ መልእኽቲ ጳውሎስ ንሎሚ ዝተነበየ ከዘኻኽረና እንከሎ ከምቲ ደቂ ኣምላኽ መጠን ነፍሲ ወከፍና መንፈስ ቅዱስ ዝተቐበልና ኢና። እቲ ዝተቐበልናዮ መንፈስ ቅዱስ ኣብ ጉዕዞ ሂወትና መራሒና ፀግዕና ዘሰኒየና እዩ። ንሕና እምበኣር ኣሚና ምስኡ ክንጓዓዝ ኣለና። ንኣምላኽ እንሕዝን እንተኾና ጉዕዞ ሂወትና ከቢድ ይገብሮ። ኣሚና ምስኡ እንተተጓዓዝና ኣብቲ ከርፋሕን መሪርን ዝኾነ ጉዕዞ ሂወትና ክመርሐና እዩ። መንፈስ ቅዱስ ኣብ ክርስቶስ ኣብቲ ኣብ ጉዕዞ ሂወትና ህያው መግቢ ዝኾነና ናብቲ ዝምግበና ሓይሊ ዝህበና ክመርሐና እዩ። ጳውሎስ ነዚ ከመይ ጌርና ክንረኽቦ ከም እንኽእል ክነግረና እንከሎ ነቲ ንመዓልቲ ምድሓን እተሓተም ኩምላ ናይ ኣምላኽ መንፈስ ቅዱስ ኣይትጉህይዎ ብዘሎ ምረትን ነድርን ቁጣዓን ታዕታዕን ፀርፍን ምስ ኩሉ ክፍኣትን ካባኻትኩም ይርሓቕ። ግና ኸየ ከምቲ ኣምላኽ ብክርስቶስ ይቕረ ዝበለልኩም ንሓድሕትኩም ለውሃትን ርሕሩሓትን ኮንኩም ይቕረ ተባሃሉ ኤፌሶን 4 ካብ 30 ክሳዕ 31። ኢየሱስ ኣብ ጉዕዞ ሂወቱ ብፍላይ ብፈሪሳውያን ኩሉ ግዜ ዓብዪ ተፃብኦ ይጓነፎ ነይሩ። ፈሪሳውያን ይኣምንዎ ኣይነበሩን። እንተተኻእሎም ነቲ ዝገብሮ ዝነበረ ዋጋ ከኽልኡ ጉጉይ ትምህርትን ዘረባን ይዝርግሑ ነይሮም። ኢየሱስ ግን ብግብሮም ኣይሰንበደን፣ ካብ ምምሃርን ምንጋርን ዓዲ ይዋዕለን። ኣብቲ ክብሎ ዝደለየ ኣተኪሩ የስተምህር ይነግር ነይሩ። ንሱ ከምቲ ንኤልያስ እቲ ዝተመገቦ መግቢ ህይወት ኮይኑ ከም ብሓዲስ ከም ዝጓዓዝ ዝገበሮ ከምኡ ኢየሱስ ሓዲስ መግቢ ከም ዝኾነ ኣረጋጊፁ። ዕለት ዕለት ኣብ ጉዙዕ ህይወትና ብቅዱስ ቁርባን ኣቢሉ ክምግበና ሓይሊ ክበና ኣብኡ የቕርበና። ንሱ ብመንፈስ ቅዱስ በቲ ዝመርሓናን ኣብ ቅኑዕ መገዲ ከም እንጓዓዝ ዝገብረናን ይመልኣናን። ንሱ መግቢ ህይወት ነቲ መንፈሳዊ ጥሜትና ዘፅግብ እዩ። ክርስቶስ ሎሚ ንነፍሲ ወከፍና ከምቲ ኣብ ምድሪ በዳኒ ኤልያስ ዝተባህለ ተንስእ ብላዕ ስተ ጉዕዞኻ ብምሉእ ተስፋን ሓዲስ መንፈስን ተጓዓዝ ይብለና ኣሎ። ጉዕዞ ህይወት ዝተሓባለኸን ከቢድን ከም ዝኾነ ነፍሲ ወከፍና ኣብ ተመክሮ ህይወትና ወይ ኣብ ህይወት እንፈልጦ ንርእዮ ኣለና። ብዙሓት ንክርስቶስ ስን ንፀጉኡን ኣብዮም ገሌ ኣብ ናይ ገዛእ ርእሶም ዓቕምን ክእለትን ተመስሪቶም ኣየድልየንን ዝብሉ፣ ገለ ከዓ ሰይጣን ተዓዊትሎም ንመገዲ ፀጋም ደፊሮም ክመርፁ ምርኣይ ናይ ዘመና ፋሽን እዩ እንተተባህለ ጌጋ ኣይመስለንን። ኣምላኽ ዘይመርሖ ህይወት ሒዝካ ምጉዓዝ ሳዕቤኑ ጥልመት፣ ጥፍኣት፣ ህውከት፣ ምፍልላይ ከምኡ ከይተነሳሕካ ምማት እዩ። እዚ ርኢና ኣብቲ ምንጪ ህይወትና ዝኾነ ክርስቶስ ክንምለስ ዓይንና ክንርኢ እዝንና ሰናይ ክሰምዕ ሎሚ ምሰዲኡ ኮይና ንለምኖ። ማርያም ወደይ ዝበለኩም ግበሩ ትብለና። ጉዕዞ መገዲ ህይወትና ጠፊእና ዓነውነው ክንብልን ከለና መምርሕና ጌርና ነቲ ንሱ ብቤተ ክርስትያኑ ዝብለና መስማዕ እዩ ዘድልየና። ሎሚ እንታይ ይብል ኣሎ? ኣብ እንታይ ኢና ደኺምና ዘለና ኢልና ጉዕዞና ክንርኢ የድሊ። እቲ ወሪድና ዘሎ ብዙሕ እኳ እንተኾነ እቲ ቀንዲ ቀዳማይ ንኣምላኽ ብርእስና ተኪእና ኣለና።
ኣነ ዝብል መንፈስ ነጊሱ ኩሉ ከም እንፈልጥ ሓንቲ ከም ዘየድልየ

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬዲዮ በፌስቡክን ብመርበብ ሐበሬታ ቫቲካን ኒውስ ክፍርትራ አብልኩም ክትከታተሉ ከምትኽእሉን ከም ኦን ናይ ኢሜይል አድራሻና tigrino@spc.net/va ምዃኑ ንሕብር። ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬዲዮ በፌስቡክን ብመርበብ ሐበሬታ ቫቲካን ኒውስ ክፍርትራ አብልኩም ክትከታተሉ ከምትኽእሉን ከም ኦን ናይ ኢሜይል አድራሻና tigrino@spc.net/va ምዃኑ ንሕብር። ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነጥ ብመደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس